ያልክበት ባገኝህና የሄድክበት መንገድ አዋራውን ቅሜ ያረፍክበት እንዱን ተሳልሜ ሞትኩልህ ካንተ ልጅ Thank you.